ከድሪሜም ቢሰሶሪ ነሰክባ ቢኤም ስናምብነ ሰሪንባ መተሚ ሰይመታቢሬ አዶምነ ተውረም ታቢሬ በሲ ሜጋሄርሳ መሆም ደስሚክ መንጋጊ ኤፍኤም ሰንጋይ ቻኔል ደግኔ